ነው። አውጥ ረፈተ ለክነት ከተጠላት ማማ ከነት ሁሉስታ ከነት ሁሉ ለድቦ እሺ ወደ ሞዲማ ጉቱ እንደደም ሁሉ ስለን